የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ተመረጥ ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የፍቅር ስልጣኔን መገንባት ድፍረትና ትሑት አመራርን ይጠይቃል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፔሩ ሪፐብሊክ ፕሬዝዳንት በቫቲካን ተቀብለው ማነጋገራቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የአሜሪካ ካቶሊካውያን ጋዜጠኞች ለዓመታዊ ጉባኤ በአትላንቲክ ከተማ መሰብሰባቸው መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለት ስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ ነው መብራቱ ኤሌግሩጊስ ከባልደረባዬ ዘላለም አይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ስልጣኔን መገንባት ድፍረትና ትሑት አመራርን ይጠይቃል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የቦርጎ ላውዳቶ ሲ ወይም ውዳሴ ላንተ ይሁን ስብሰባ ላይ ለተሳታፊዎች አዲስ የሞራል አመራር ሞዴል እንዲያሳድጉና ያደገ ያሽቆለቆለ በሚሄደው የሰባዊነት ዝቅጠት ፊት የፍቅር ስልጣኔ ክብራንና ክብራት አድማጮቻችን የፍቅር ስልጣኔ የሚለው ቃል በርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ የተፈጠረና በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በስፋት የተዘጋጀ ማህበራዊና ፍልስፍናዊ ጽንሰ ሐሳብ ነው። ይህ ጽንሰ ሐሳብ ከራስ ወዳድነት፣ ከቁሳዊነት ወይም ትርፍ ለማግኘት በከፍተኛ ሁኔታ መጓጓትና ትርፍ እንዳምላክ ከማምለክ ይልቅ ባልተገደበ የበጎ አድራጎት ፍትህና በሰው ልጅ ውስጣዊ ክብር ላይ የተገነባ ባህልና ዓለም አቀፍ ማህበረሰብን ይገልጻል። ይህንን እንዲገነቡ ቅዱስነታቸው አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ አርብ ዕለት ሰኔ 12 2018 ዓ.ም በቦርጎ ላውዳቶ ሲ ውይይቶች የመጀመሪያ ቀን ላይ ተሳታፊዎችን በደስታ ተቀብለዋል። ተሳታፊዎቹ ዛሬ የሰው ልጆች ከሚያጋጥሟቸው በጣም አንገብጋቢ ጉዳዮች መካከል አርቲፊሻል ኢንተለጀንስ በአማርኛው የሰው ሰራሽ አስተውሎትና በሰው ልጅ ክብር ጤናማ እርጅና የስፖርት ዲፕሎማሲና የአከባቢ ዘላቂ ልማት ጋር ተያያዙ ሁለት ቀናት ውይይት ለማድረግ በካስተር ጋንደልፎ በሚገኘው ቦርጎ ላውዳቶ ሲ ተሰብስበው ነበር። ይህ ተነሳሽነት በሮም ከተማ አካባቢ በሚገኘው በካስተል ጋንዶልፎ የርዕሰ ሊቃነ ጳጳሳት የእረፍት ማድረጊያ ስፍራ ውስጥ የተቋቋመው የቦርጎ ላውዳቶ ሲ ሰፊ ተልእኮ አካል ሲሆን ይህም እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓ.ም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ተነሳሽነት እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓ.ም በላቲን ቋንቋ ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በሚል አርዕስት ይፋ ካደረጉት ጳጳሳዊ መልእክት ተመስጦ የተቀናጀ የሥነ ምዕዳር ማዕከል ሆኖ የተቋቋመው የቦርጎ ላውዳቶ ሲ ሰፋ ያለ ተልእኮ አካል ነው። ውይይቶቹ ሥነ ምግባራዊ አመራር ለሥነ ምህዳር ለማህበራዊና ለኢኮኖሚያዊ ለውጥ እንዴት አስተዋጽኦ ማድረግ እንደሚችል ለመመርመር ከተለያዩ አገሮችና ዘርፎች የተውጣጡ ባለሙያዎችን ሊቃንና መሪዎችን አሰባስበዋል። በስብሰባው መጀመሪያ ላይ ለተሳታፊዎች ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ ስብሰባውን ዛሬ የተሰበረና ታሪካዊ ስር መሰረቶቹን የሚረሳ በሚመስል ዓለም ውስጥ የሞራል አመራርን ለማደስና እንደገና ለማሰብ የታለመ የሂደት የመጀመሪያ እርምጃ ነው ሲሉ ገልጸውታል። በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው አስደናቂ ሰባዊነት በተሰኘው ጳጳሳዊ መልእክት መጽሐፋቸው ውስጥ ከተዘጋጁ አንዳንድ ጭብጦች ላይ በማሰላሰል ርዕሰ ሊቃነ ጳጳሳቱ ዘመናዊ ተግዳሮቶችን ለመቋቋም የውይይት አስፈላጊነትን በድጋሚ ተናግረዋል። ለጋራ ጥቅምና ለሁሉም ሰው ክብር ያለው ሕይወት ለማስተዋወቅ አዲስ መንገዶችን ለመለየት እንፈልጋለን ብለዋል። ከዘመናችን ካሉ ወንዶችና ሴቶች ሁሉ ጋር ውይይት ለማድረግ እነሱም በሰው ልጅ ክስተቶች ጥያቄዎችና ምኞቶች ውስጥ የምንካፈላቸው ጥሪዎቻችንን አስተውሰዋል። ቅዱስ አባታችን ህብረተሰቡን ከታሪካዊ ትዝታው ጋር ለመለያየት አደጋ ላይ የሚጥል ያደገ የመጣ መንፈሳዊና ባህላዊ እውርነት ብለው የጠሩትን አስጠንቅቀዋል። ሐሰተኛ ተግባራዊነት ብለውታል። ከቀድሞው ጊዜ የተለየ አዲስ ፍጥረት መመስረት የሚቻል ይመስል የታሪካችንን ስሮች እንድንቆርጥ ያሳስበናል ያሉት ቅዱስነታቸው በተጨማሪም የሞራል መርሆችን የሚጠቅሱ እንኳን ወደ ታሪካዊ ኒሂሊዝም በእንግሊዘኛው ነው ኒሂሊዝም ማለት አድማጮቻችን ህይወት ተጨባጭ ትርጉም አላማ ወይም ውስጣዊ እሴት የሌለው እንደሆነ የሚገልጽ የፍልስፍና የዓለም እይታ ነው። ኒሂል ማለት ምንም ማለት ነው በሚለው የላቲን ቃል ላይ የተመሰረተ ሲሆን ስነ ምግባር እውነትና ዕውቀት በአጽናፈ ዓለም ውስጥ የተገነቡ እንዳልሆኑ ነገር ግን ሙሉ በሙሉ የሰው ልጅ ፈጠራዎች ወይም ግንባታዎች እንደሆኑ ይጠቁማል። ወደዚህ አይነት አስተሳሰብ ሊወድቁ እንደሚችሉ አስጠንቅቀዋል። ይህም የ20ኛው ክፍለ ዘመን አሳዛኝ ክስተቶች ሊደገሙ እንደማይችሉ ቅዱስነታቸው እንደሚያምኑ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመቀጠልም ውይይቶቹ የተነሱት በቤተ ክርስቲያኒቱ የሲኖዶሳዊ ራይ ሲሆን የተለያዩ ድምፆችን በማሰባሰብ በጋራ ስጋቶች ዙሪያ አንድነትን በመፈለግ እንደሆነ አስታውሰዋል። ተሳታፊዎቹ የተለያዩ አስተዳደግና የልምድ ዘርፎች ቢኖሯቸውም ስነ ምህዳራዊ፣ ማኅበራዊና ኢኮኖሚያዊ እድሳትን ለማስፋፋት ላሳዩት ቁርጠኝነት ቅዱስነታቸው አመስግነዋል። ርዕሰ ሊቃነ ጳጳሳቱ በቴክኖሎጂና ኢኮኖሚያዊ ልማት ምክንያት የሚፈጠሩትን ስነ ምግባራዊ ተግዳሮቶች በመመለስ ሁለት ተቃራኒ የህብረተሰብ ራዕዮችን አነጻጽረዋል። የባቢሎን ግንብ ለመገንባት በሚደረገው ፈተና ፊት ለፊት ይህም በጣም ተጋላጭ በሆኑ ሰዎች ወጪ ትርፍን የሚያጣጥምና የሰብአዊነትን አደጋ የሚያባብስ ነው ብለዋል። ክርስቲያኖች በመትኩ ለአዲስቷ ኢየሩሳሌም ግንባታ የፍቅር ስልጣኔ አስተዋጽኦ እንዲያደርጉ እንዲጥሩ አሳስበዋል። ርዕሰ ሊቃነ ጳጳሳቱ እንዲህ አይነቱ ስልጣኔ የሚገነባው በታላላቅ ምልክቶች ሳይሆን በየቀኑ በታማኝነትና በእንክብካቤ በመናደርጓቸው ተግባራት ነው። የፍቅር ስልጣኔ የሚመነጨው ከአንድ ወይም አስደናቂ ምልክት ሳይሆን ከሰባዊነት መገለል ለመከላከል እንደ መሸሸጋ ሆኖ ከሚያገለግሉት ጥቃቅንና ጽኑ የታማኝነት ተግባራት ድምር ውጤት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ስብሰባውን በቦርጎ ላውዳቶ ሲ በሚገኘው የጳጳሳዊ የአትክልት ስፍራዎች ተፈጥሯዊ አካባቢ መካሄዱ ያለውን ጠቀሜታ አጉልተው ገልጸዋል። ተሳታፊዎች የአካባቢውን ተሞክሮች ከዓለም አቀፍ ኃላፊነት ጋር ለማገናኘት ሲፈልጉ ከፍጥረት ውበት እና ከፈጣሪ ውበት መነሳሳትን ማግኘት ችለዋል ብለዋል። ቅዱስ አባታችን ተሳታፊዎቹ ላሳዩት ቁርጠኝነት ምስጋናቸውን በማቅረብ በካስተል ጋንዳልፎ የተጀመረው ሂደት ወደፊት በሚደረጉ ግንኙነቶችና ተነሳሽነቶች እንደሚቀጥል ያላቸውን ተስፋ በመግለጽ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የፔሩ ሪፐብሊክ ፕሬዝደንት በቫቲካን ተቀብለው ማነጋገራቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ሰኔ 11 2018 ዓ.ም የፔሩ ሪፐብሊክ ፕሬዝደንት አቶ ሆሴ ማሪያ ባልካዛር ተቀብለው ማነጋገራቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ከፔሩ ሪፐብሊክ ፕሬዝደንት ሆሴ ማሪያ ባልካዛር ጋር ከተገናኙ በኋላ ፕሬዝደንቱ በመቀጠል ከቫቲካን ዋና ጸሐፊ ካርዲናል ፔትሮ ፓሮሊንና ከአገራትና ከዓለም አቀፍ ድርጅቶች ጋር ቫቲካን የምታደርገውን ግንኙነት የሚቆጣጠረው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ ከሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር ጋር ውይይት ማድረጋቸውም ተዘግቧል። የቅድስት መንበር የፕሬስ ጽሕፈት ቤት ባወጣው መግለጫ መሠረት የተደረጉት ውይይቶች ሞቅ ያለና በቅድስት መንበርና በፔሩ መካከል ባለው ጥሩ ግንኙነትና እነሱን ለማጠናከር ባለው ፍላጎት እርካታ እንደተገኘ ገልጸዋል። በተጨማሪም ትኩረት ወደ የጋራ ጥቅም ጉዳዮች ማለትም ማህበራዊ ኢኮኖሚያዊ አዝማሚያዎች፣ ህገወጥ የማዕድን ቁፋሮ እንቅስቃሴ፣ የጋራ ጥቅምና ውይይትን ማስተዋወቅ እንዲሁም ለማህበራዊ ትስስር ቁርጠኝነት መሰጠቱን መግለጫው አክሎ ገልጿል። በመጨረሻም መግለጫው በክልላዊና በዓለም አቀፍ ማህበራዊና ፖለቲካዊ ሁኔታ ላይ የአመለካከት ለውጥ መደረጉን በመጥቀስ ደምድመዋል። በተለይም ለስደት ክስተት፣ ለተደራጀ ወንጀልና ለግጭቶች መዘዝ ትኩረት በመስጠት መወያየታቸው ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የአሜሪካ ካቶሊካውያን ጋዜጠኞች ለዓመታዊ ጉባኤ በአትላንቲክ ከተማ መሰብሰባቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የካቶሊክ ሚዲያ ባለሙያዎች በዩናይትድ ስቴትስ እየተካሄደ በሚገኘው የካቶሊክ ሚዲያ ጉባኤ ላይ በመሳተፍ ላይ እንደሆኑ የተነገረ ሲሆን ተሳታፊዎቹ አሁን ባለንበት ዘመን የመገናኛ ብዙሃን ስነ ምህዳር ውስጥ የሚታዩ የወንጌል ስርጭት ተግዳሮቶችና እድሎችን አስመልክተው ውይይት እያደረጉ እንደሆነም ተገልጿል። በመላው ዩናይትድ ስቴትስ የሚገኙ ጋዜጠኞች፣ አዘጋጆች፣ አሳታሚዎችና የኮሚኒኬሽን ባለሙያዎች ከሰኔ 9 እስከ 12 ቀን 2018 ዓመተ ምህረት ድረስ በካቶሊክ ሚዲያ ማህበር በተዘጋጀው ዓመታዊ የካቶሊክ ሚዲያ ጉባኤ ላይ ለመካፈል በኒው ጀርሲ ግዛት በአትላንቲክ ሲቲ ከተማ መሰብሰባቸው ተነግሯል። በሃራህ ሪዞርት ፈጠራን ማዕከል ያደረገ ተልእኮ በሚል መሪ ቃል እየተካሄደ የሚገኘው ይህ ጉባኤ ከጊዜ ወደ ጊዜ ውስብስብ እየሆነ በመጣው የሚዲያ ስነ ምህዳር ውስጥ ጋዜጠኝነትን፣ ስብከተ ወንጌልን እና የዲጂታል ግንኙነቶችን የሚያጋጥሙ ተግዳሮቶችና እድሎችን አስመልክቶ ለመወያየት በርካታ ካቶሊካውያን የሚዲያ ባለሙያዎች አንድ ላይ ማሰባሰቡ ተገልጿል። የጉባኤው መርሃ ግብር የተጀመረው በቶለንቲው ቅዱስ ኒኮላስ ቤተ ክርስቲያን ውስጥ በተካሄደ መስዋዕተ ቅዳሴ ሲሆን በማስከተልም ጉባኤተኞቹ በአትላንቲክ ሲቲ ባህር ዳርቻ ላይ በሚገኝ ማዕከል ውስጥ መሰብሰባቸው ተነግሯል። ተሳታፊዎቹ በቆይታቸው ውስጥ የተለያዩ አውደ ጥናቶችና በጠረጴዛ ዙሪያ በሚደረጉ ውይይቶች እንዲሁም በካቶሊክ ግንኙነቶች የወደፊት እጣ ፈንታ ላይ ያተኮሩ ቁልፍ የሆኑ ገለጻዎች ላይ እንደሚሳተፉ የተገለጸ ሲሆን ከዋና ዋናዎቹ ጉዳዮች መካከል አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና የካቶሊክ ኮሚኒኬሽንን አስመልክቶ ከማይክሮሶፍት ኩባንያ የመጣው ቴይለር ብላክ እና የአሜሪካ የካቶሊክ ዩኒቨርሲቲ የሚያቀርቡት የመክፈቻ ንግግር አንዱ እንደሆነም ተገልጿል። ከዚህም ባሻገር የተሳሳቱ መረጃዎችና አዳዲስ ቴክኖሎጂዎች በተስፋፉበት በዚህ ዘመን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሚኒኬሽን ያላቸው ራዕይን በማስመልከት የፓናል ውይይት የሚደረግ ሲሆን ከጉባኤው በተጨማሪ የተለያዩ ጥናታዊ ፊልሞች ለአብነትም በዘመናዊ ማህበረሰብ ውስጥ የሚታየውን ጽንፈኝነትና እርቅን የሚዳስሰው ሐውልቶችንና ቅዱሳንን በሚመለከት የተደረጉ ውይይቶችን የሚያሳየው ፊልምን ጨምሮ የመጀመሪያው አሜሪካዊ ካህንና ሰማዕት የሆኑት አባ ስታንሌይ ሕይወትና ምስክርነትን የሚተርከው ጥናታዊ ፊልምም እንደሚታዩ ተገልጿል። በጉባኤው ላይ ከተሳተፉት ሰዎች መካከል የቅድስት መንበር የኮሚኒኬሽን ጉዳዮች ጽህፈት ቤት አስተዳዳሪ የሆኑት ዶክተር ፓውሎ ሩፊኒ እንዲሁም ከሚቀጥለው ጥቅምት 22 ቀን 2019 ዓ.ም ጀምሮ የቅድስት መንበር መገናኛ ጽህፈት ቤት ዋና አስተዳዳሪ ሆኖ የሚያገለግሉት ማሪያ ሞንትሳይራት አልቫርዶ ይገኙበታል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
2: የወጣቶች ዓለም
3: ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም

0: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
1: ከነጌ የማይሉት የቤተ ክርስቲያን ታዲሶ በራስዋ ጳጳስ የምትመራ የካቶሊክ ቤተ ክርስቲያን አንዱ ክፍል የሆነው እያንዳንዱ የአካባቢ ቤተ ክርስቲያን ለተልእኮ ለውጥ የተጠራ ነው። ይህም ለስብከተ ወንጌል መሠረታዊ ጉዳይ ነው። ምክንያቱም የአካባቢ ቤተ ክርስቲያን በአንድ ቦታ ሰኔ ቦታ የምትገኝ የአንዲት ቤተ ክርስቲያን ተጨባጭ መገለጫ ነው። በርሱም ውስጥ አንዲት ቅድስት የሁሉም የሆነች ሐዋርያዊት የክርስቶስ ቤተ ክርስቲያን በእውነት ትገኛለች፣ ትሰራለች። በአንድ ቦታ በአካል የምትገኝ በክርስቶስ ለደህንነት የሚያስፈልጉ ነገሮች ሁሉ የተሰጣትና የተሟላላት አካባቢያዊ ባህሪ ያላት ቤተ ክርስቲያን ናት። የአካባቢ ቤተ ክርስቲያን ኢየሱስ ክርስቶስን በማስተዋወቅ የምታገኘው ደስታ የሚገለጸው ክርስቶስን በመስበክና ወደ ራስዋ ክልል ዳርቻዎች ወይም ወደ አዳዲስ ማህበራዊና ባህላዊ አካባቢዎች ያለማቋረጥ በመሄድ ነው። ብርሃንና ሕይወት ባለበት ቦታ ሁሉ በዚያ ለመሆን ትፈልጋለች። ይህ የተልእኮ ስሜት ይበልጥ ትኩረት፣ ልግስናና ፍሬ ይኖረው ዘንድ እያንዳንዱ የአካባቢ ቤተ ክርስቲያን የመምረጥ፣ የማንጻትና የለውጥ ሂደቶችን በቁርጠኝነት እንዲታካሄድ አበረታታለሁ። ጳጳሱ አማንያን በአንድ ልብና በአንድ ሐሳብ ተስማምቶ የነበረበትን የጥንት ክርስቲያን ማኅበረሰቦችን ምሳሌ ተከትሎ በሐዋርያዊ ሥራ ምዕራፍ 4 ከቁጥር 32 በሰበካ ቤተ ክርስቲያን ውስጥ የሚገኘውን ይህን የተልእኮ ማኅበር ሁልጊዜ ማዳበር ይኖርበታል። ይህን ለማድረግ አንዳንዴ ወደ ሕዝቡ መሄድ፣ አቅጣጫ ማሳየትና ተስፋቸውን ማለምለም ይገባዋል። በሌላ ጊዜ ደግሞ ትሁትና መሐሪ ሆኖ በመካከላቸው ይገኛል። በተመሳሳይ ከኋላቸው ሆኖ ወደ ኋላ የሚቀሩትን ይረዳቸዋል። ከሁሉም በላይ መንጋውን በአዲስ መንገድ እንዲሄዱ ይፈቅዳል። ንቁ ግልጽና ሚስዮናዊ ማኅበር በማዳበር ረገድ በሚኖረው ተልእኮ በቀኖና ሕገ ደንብ የቀረቡ የተሳትፎ ዘዴዎችን እንዲሁም ሌሎች የሐዋርያዊ ውይይቶች ቅርጾችን ማበረታታትና ማዳበር ይኖርበታል። ይህም እርሱ ለመስማት የሚፈልገው ነገር የምናገሩትን ብቻ ሳይሆን ሁሉንም ለማዳመጥ ካለው ፍላጎት የሚመነጭ ነው። ሆኖም የነዚህን የተሳትፎ ሂደቶች ዋና ዓላማ የቤተ ክርስቲያን አደረጃጀት ሳይሆን ሁሉንም ሰው የማስተማር የተልእኮ ምኞት ሊሆን ይገባል። ከሌሎች የምንፈልገውን እኔም ተግባራዊ የማድረግ ጥሪ ስላለብኝ እኔ ደግሞ ስለ ጴጴስና መለወጥ ማሰብ ይኖርብኛል። የሮም ጳጳስ እንደመሆኔ መጠን አገልግሎትን ይበልጥ ኢየሱስ ክርስቶስ ሊሰጥ ላሰበው ትርጉምና ለአሁኑ ዘመን የስብከተ ወንጌል ፍላጎት ታማኝ እንዲሆን የሚደረጉ ምክረ ሐሳቦችን ለመቀበል ዝግጁ መሆን አለብኝ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በማናቸውም መልኩ ለተልእኮ አስፈላጊ የሆነው ነገር በመተው ሳይሆን አዲስ ሁኔታን ለመቀበል ዝግጁ የሆነ ቀደምትነትን የመለማመጃ መንገድ የመፈለግ እርዳታን ጠየቁ። እኛ በዚህ ረገድ ያደረግነው መሻሻል አነስተኛ ነው። ጴጴስናውና የኩላዊት ቤተ ክርስቲያን ማዕከላዊ መዋቅሮችም ለሐዋርያዊ መለወጥ የሚቀርበውን ጥሪ መስማት ያስፈልጋቸዋል። ሁለተኛው የቫቲካን ጉባኤ እንዳስቀመጠው እንደ ጥንት አብያተ ክርስቲያናት ሁሉ የጳጳሳት ጉባኤዎች በብዙ ፍሬያማ መንገዶች ለጋራ መንፈስ መረጋገጥ አስተዋጽኦ ማድረግ ይችላሉ። ይሁን እንጂ ይህ ምኞት ሙሉ በሙሉ አልተሳካም። ምክንያቱም እውነተኛ የቤተ ክርስቲያንን ትምህርት የማስተማር ሥልጣንን ጨምሮ የተወሰኑ መለያ ባሕርያቶች ባለቤቶች መሆናቸውን የሚያመለክቶ የጳጳሳት ጉባኤዎች ሕጋዊ አቋም ገና በበቂ መጠን ባለመብራራቱ ነው። ከመጠን ያለፈ ማዕከላዊነት ከጠቃሚነቱ ይልቅ የቤተ ክርስቲያንን ሕይወትና የተልእኮዋን ተደራሽነት ያወሳስበዋል። ቁልፍ ተልእኮ ያለው ሐዋርያዊ አገልግሎት ሁልጊዜ የምንሰራው እንዲህ ነበር የሚለውን በራስ የመደሰት አስተሳሰብን ለመቶ ይፈልጋል። በመሆኑም ማንኛውም ሰው በየማህበረሰቡ ውስጥ የሚካሄድ የስብከተ ወንጌል ግቦችን፣ መዋቅሮችን፣ ስልቶችንና ዘዴዎችን እንደገና በመመርመር አረጋግጥ ደፋርና የፈጠራ ችሎታ ያለው እንዲሆን ጥሪያን አቀርባለሁ። መዳረሻውን በተመለከተ በቂ የጋራ ግቦች የሌለው ፍላጎት ፍለጋ የሌለው ሐሳብ የተሳሳተ እምነት መሆኑ አይቀርም። ስለዚህ ማንኛውም ሰው በዚህ ሰነድ ውስጥ የሚገኙ መመሪያዎችን ያለ እንቅፋት ወይም ያለ ፍርሃት በልግስናና በድፍረት ስራ ላይ እንዲያውል አደራ ይላሉ። ዋናው ቁም ነገር ለብቻ መጓዝ ሳይሆን እንደ ወንድማማቾችና እህትማማቾች እርስ በርስ በመደጋገፍ በተለይም የጳጳሳት አመራር ስር በመሆን በጥሩና ኡነተኛ ሐዋራዊ መዋቅር መኖር ነው። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልን፣ ለሚእመናንን ያስተላለፉት አዋራዊ ምክር ከአንቀጽ 29 እስከ 33 የተወሰደ ነው።
0: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
2: የወጣቶች ዓለም

0: የወጣቶች ዓለም
1: የወጣቶች ዓለም
2: አድማጮቻችን የዛሬው የአርብ የሰኔ 12 2018 ዓመተ ምህረት ለታዊ ስርጭታችን ዚላ በቃ ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 14 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 13 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ ሊሰጠን የሚችል የእግዚአብሔር ፍቅር ብቻ ነው ማለታቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከመላው ዓለም ከሚመጡ ደራሲያን ጋር እንደሚገናኙ መገለጹን በሁለተኛው ዜናችን እናስደምጣችኋለን። ሰኔ 19 1974 ዓ.ም ሮበርት ፕሬቮስት የክህነት ማዕረግ የተቀበለበት ዕለት መሆኑን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይለ ጊዮርጊስ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ የሚሰጠን የእግዚአብሔር ፍቅር ብቻ ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሜሪካ ኦሃዮ ግዛት ለተዘጋጀው 50ኛው የወጣቶች የበጋ ወቅት ጉባኤ መልእክት አስተላልፈዋል። ቅዱስነታቸው ለጉባኤው ተካፋዮች በላኩት የቪዲዮ መልእክት ፈታኝ ሁኔታዎችን መጋፈጥ የሚችሉበትን መንገድ በማስረዳት እግዚአብሔር እንደ ውድ ልጆቹ እንደሚያስብልን ጥልቅ እምነት ካለን በአስቸጋሪ ሁኔታዎች ውስጥ እንኳ አንደነግጥም ወይም ተስፋን አንቆርጥም ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ ሊሰጠን የሚችል የእግዚአብሔር ፍቅር ብቻ መሆኑን በአሜሪካ ኦሃዮ ግዛት በሚገኝ የፍራንቺስካውያን ዩኒቨርሲቲ ውስጥ ለወጣቶች በተዘጋጀው ዓመታዊ የበጋ ወቅት ጉባኤ ተሳታፊዎች በላኩት የቪዲዮ መልእክት ላይ ገልጸዋል። በአገሪቱ የተለያዩ ግዛቶች ውስጥ ሆነው 50ኛውን የበጋ ወቅት ጉባኤውን ለሚካፈሉት ወጣቶች በሙሉ ሰላምታቸውን በማቅረብ መልእክታቸውን ያስተላለፉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓመቱ የቅዱስ ፍራንቺስኮስ ዕረፍት 800ኛ ዓመት የሚከበርበት መሆኑን አስታውሰዋል። ጉባኤው የተዘጋጀው በፍራንቺስካውያን ዩኒቨርሲቲ ውስጥ መሆኑን በማስታወስ ቅዱስ ፍራንቺስኮስ በተለይም ዛሬ እውነተኛ ሰላምና ፍጹም ደስታን በማስመልከት ለወጣቶች ሊያስተላልፍ በሚችለው መልእክት ላይ ማሰላሰል ተገቢ መሆኑን አሳስበዋል። በ13ኛው ክፍለ ዘመን በአሲሲው ጎዳናዎች ላይ ቅዱስ ፍራንቺስኮስ አንድን ሰው ቢያገኝ በተረጋጋና ፍቅር በተመላበት ፈገግታ ሰላምና መልካም ላንተ ይሁን ሊል እንደሚችል ተናግረው ለምናገኛቸው ሰዎች እውነተኛ ሰላም እንመኝላችኋለን ወይ በማለት ወጣቶች ራሳቸውን እንዲጠይቁ ጋብዘዋል። ይህ ዘወትር ቀላል እንዳልሆነ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ ሰላምን መዝራት የቻለው በራሱ ጥንካሬ ሳይሆን የእውነተኛ ሰላም ምንጭ በእርሱ ውስጥ በመኖሩ መሆኑን ወጣቶች እንዲገነዘቡ አሳስበዋል። ሰላም እግዚአብሔርን ወደ ልባችን ስንቀበል ከእርሱ የሚላክልን ስጦታ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ምዕመናን የሰላም መሣሪያዎች በመሆን ይህን ሰላም ለቤተሰቦች፣ ለማኅበረሰቦች፣ ለአገርና ለመላው ዓለም እንዲያስተላልፉ የተጠሩ ናቸው ብለዋል። ወጣቶች በጉባኤው ወቅት የጽሞና ጊዜያትን ተጠቅመው የክርስቶስን ሰላም እንዲያገኙ ጋብዘው ይህም ለደቀ መዛሙርቱ የገባላቸው ቃል መሆኑን አስታውሰዋል። እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ደስታን ማግኘት በእርግጥ ይቻል እንደሆነ የተጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕይወታችን ሰላም ሊያገኝ የሚችለው አፍቃሪ አባት ከሆነው እግዚአብሔር ጋር ባለን ግንኙነት ላይ ሲመሠረት ብቻ ነው ሲሉ መልሰዋል። ቅዱስ ፍራንቺስኮስ የተናገረውን ደስታ በኤሌክትሮኒክስ መሳሪያዎች ስልካችን ላይ ለሰዓታት በመቆየት ወይም ሳናቋርጥ በየቀኑ በማኅበራዊ ሚዲያ ላይ ስንሆን ሊገኝ አይችልም ብለው እንዲህ ያሉ ልምዶች ብዙውን ጊዜ ለጸሎት፣ ለእውነተኛ ጓደኝነት፣ ለቤተሰብ ሕይወት፣ ለሃይማኖት ትምህርት፣ ለጥናት ወይም ለስፖርት ሊውሉ የሚችሉ ጠቃሚ ጊዜያትን እንደሚያባክኑ አስጠንቅቀዋል። እንዲሁም ደስታ እጽን በመውሰድ አልኮልን ያላግባብ በመጠቀም በዝሙት በውጫዊ ግንኙነቶች ለማይጠቅሙ ምስሎች ከመጠን በላይ በመጨነቅ ወይም በማንኛውም አይነት ጎጂ ባህሪ በኩል መፈለግ የለበትም ብለው በተጨማሪም ሁሉም ቀሪ በመሆናቸው ደስታ በሀብት ብዛት በውበት በዝና ወይም ጤናን በመሳሰሉ ቁሳዊ ነገሮች ውስጥ ሊገኝ እንደማይችል አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ፍቅር ብቻ የሰውን ልብ በእውነተኛ ደስታ ሊሞላ እንደሚችል አረጋግጠው እግዚአብሔር እንደ ውድ ልጆቹ የሚያስብልን መሆኑን በሚገባ የምናምን ከሆነ በአስቸጋሪ ሁኔታዎች ውስጥም እንኳ አንደነግጥም ወይም ተስፋን አንቆርጥም ብለዋል። ከትንሽነታችሁ ጊዜ ጀምሮ እግዚአብሔር እንደሚወዳችሁ ሰምታችኋል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ቅድመ ሁኔታ በእርሱ የተወደዳችሁና በፊቱ ውድ ናችሁ ሲሉ ተናግረው ወጣቶች ይህን እውነት በእርግጥ እንዲያምኑ አደራ ብለዋል። በዘወትር ጸሎትና በቅዱስ ቁርባን በኩል ከእግዚአብሔር ጋር አስተማማኝ ግንኙነት ካዳበራችሁና ራሳችሁን ለእርሱ ከሰጣችሁ ጭንቀት፣ ሐዘንና ብቸኝነት ተወግዶ በጸጋው ተሞልታችሁ ፍቅሩ ልባችሁን ሲያቃጥል ታያላችሁ ብለዋል። ፈታኝ ሁኔታዎችን በደስታ የመጋፈጥ ምስጢር ይህ ነው ብለው ወጣቶች ለዚህ እውነታ ልባቸውን እንዲከፍቱ ራሳቸውን ለእግዚአብሔር እንዲያስገዙና ሊለውጣቸው በሚችል ኃይሉ እንዲታመኑ አሳስበው ለእግዚአብሔር ለጋስ ስጦታዎችና ታላቅ ፍቅር ልንሰጥ የምንችለው ምላሽ ምንድን ነው ብለው የጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ራሳችንን ለእርሱ ከመስጠት ሌላ ምንም ምላሽ የለም ብለዋል። እግዚአብሔር እርሱን ወደማያውቁት ሰዎች ዘንድ ቃሉን የሚያሰራጩ መልእክተኞች፣ ቅዱሳን ምዕመናን፣ ካቶሊካዊ ቤተሰቦች፣ ካህናት፣ የምስጢራት አገልጋዮች፣ ገዳማውያንና ገዳማውያት እንዲሁም የመንግሥቱ እውነተኛ ደስታ ምስክሮች እንደሚያስፈልጉት ለተሳታፊዎች ተናግረዋል። እግዚአብሔር ከእነዚህ ጥሪዎች መካከል ወደ አንዱ እየጠራችሁ መሆኑ ከተሰማችሁ ራሳችሁን ሳትደብቁ ወይም ሳትፈሩ፣ ነገር ግን አንድ እርምጃ ወደፊት ሄዳችሁ ጌታን እነሆኝ ወደምትፈልገው ቦታ ላከኝ በሉት ሲሉ አበረታተው
እንደዚሁም ስለ ጥሪያቸው ለመነጋገር መፍራት እንደሌለባቸው አደራ ብለው በተለይም ከመታመን ጓደኛ ከካህን ወይም ከደናግል ጋር መነጋገር እንዳለባቸው አሳስበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ለጉባኤው ተሳታፊዎች ፍሬያማ ጊዜን በመመኘት በእነዚህ ቀናት ውስጥ በክርስቶስ ፍቅር እንዲሞሉ ሕይወታቸውን ሙሉ በሙሉ ለእግዚአብሔር ለመስጠት የሚፈልጉ ሌሎች ወጣቶችንም እንዲያገኙና ይህን በማድረግ እውነተኛ ደስታን እንዲያገኙ ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከመላው ዓለም ከሚመጡ ደራሲያን ጋር እንደሚገናኙ ተገለጸ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን አሳታሚ ድርጅት ምስረታ 100ኛ ዓመት ለማክበር ከመላው ዓለም የሚመጡ ደራሲያንን ሰኔ 17 2018 ዓመተ ምህረት በቫቲካን እንደሚቀበሉ ተገልጿል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን ማተሚያ የተመሠረተበት 100ኛ ዓመት ለማክበር ከመላው ዓለም የሚመጣ የደራሲያን ቡድንን ሰኔ 17 2018 ዓመተ ምህረት በቫቲካን ለመቀበል ቀጠሮ ተይዟል። ከቅዱስነታቸው ጋር ለመገናኘት ቀጠሮ ከተያዘላቸው ታዋቂ ደራሲያን መካከል ጆን ፎሴ፣ ማሪሊን ሮቢንሰን፣ ኤልሳቤት ስትሮውት፣ ኤሪክ ኢማኑዌል ሽሚት፣ ቪቶሪዮ ሊንጃርዲ፣ ጁሊያን አቫራ፣ ጆናታን ሳፍሮን ፎየር፣ ኤንሪኮ ብሪዚ፣ ሶርጅ ቻላንዶን፣ ኮለም ሚካን፣ ዳንኤል ሜንካሪሊና ሚርሲያ ካርታሬስኩ ይገኙበታል። እንደዚሁም ከቫቲካን አሳታሚ ድርጅት የተውጣጡ አድሪያን ካንዲርድ፣ ኤራልዶ አፊንቲና ፓውሎ ማላጉቲ እንደሚገኙ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሰኔ 19 1974 ዓ ም ሮበርት ፕሮቮስት የክህነት ማዕረግ የተቀበሉበት ዕለት መሆኑ ተገለጸ። ከ44 ዓመታት በፊት የዛሬው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ሀገር ስብከት ፒያሳ ዴል ሳንቶ ኡፊዚዮ በምትገኝ ቅድስት ሞኒካ ጸሎት ቤት ውስጥ የክህነት ማዕረግ መቀበላቸው ይታወሳል። ይህን ምክንያት በማድረግ የሮም ሀገር ስብከት ለሰላም ፍለጋ በየቀኑ ባሳዩት ቁርጠኝነት እንታደሳለን የሚል የመልካም ምኞት መልእክት ልኳል። ከቫቲካን በጥቂት ርቀት በምትገኝ የቅድስት ሞኒካ ጸሎት ቤት ውስጥ ከ44 ዓመታት በፊት ወጣት ሮበርት ፕሮቮስት በ27 ዓመቱ የክህነት ማዕረግ መቀበሉ ይታወስ። ከአምስት ዓመታት ቀደም ብሎ በቅዱስ አጎስጢኖስ ገዳም የማኅበሩ ቃለ መሐላ አድርጎ እንደነበር ይታወሳል። በዚያው ዓመት መስከረም ወር ላይ በቅዱስ ቶማስ አኩዊነስ ጳጳሳዊ ዩኒቨርሲቲ ሕገ ቀኖናን ለመማር ወደ ሮም መምጣቱ ይታወሳል። ከጥቂት ወራት በኋላ በሚያውቀው ቦታ የክህነት ማዕረግ ተቀበለ። ፕሮቮስት እንደ ጎርጎሮሳውያኑ ከ2023 ዓመተ ምህረት ጀምሮ በቫቲካን ሕንፃ ውስጥ ይኖር ነበር። በዚያው ዓመት መስከረም ወር ላይ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በካርዲናልነት ሾሟቸው። ለመታሰቢያነት የተዘጋጀው ካርድ በ15ኛው ክፍለ ዘመን በሩሲያዊው ሰዓሊ የተሳለች መንፈሳዊ ምስል የጌታችን ኢየሱስ ክርስቶስ የመጨረሻ እራት የምታስታውስ ነበረች። በግብዣ ካርዱ ላይ እንዲታተም የተመረጡት ቃላት ቅዱስ አጎስጢኖስ በስብከቱ ቁጥር 399 ላይ ሁላችንም መመገብ አልችልም፣ ነገር ግን ይህ ቃል የእናንተ ድርሻ ነው፣ ከተመሳሳይ ማዕድ እመግባችኋለሁ፣ እኔም አገልጋያችሁ ነኝ ማለቱን ያስታውሳል። በጳጳስነት ካገለገሉበት ከሮም ሀገር ስብከት የተላከው የመልካም ምኞት መግለጫ መልእክት እንዲህ ይላል። ከፍተኛ ጥንቃቄን የሚፈልግ አገልግሎቶን በማወቅ መንግሥቱን ለመመስከርና በየቀኑ ለሰላም በሚያደርጉት ቁርጠኝነት በመታደስ እኛ እንደግፎታለን። በአዲስ ፍቅርና በእግዚአብሔር ቅዱስ ሕዝብ ጸሎት የትሑታንን ሰላማዊ ኃይል እየጠራን እንደግፎታለን። የመለኮታዊ ፍቅር እናት እጅግ ቅድስት ድንግል ማርያም ትጠብቆት አገልግሎቶንም ትባርኮት የሚል እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 13 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ምስጢረ ተክሊል በሚል ንዑስ ርዕስ ከአንቀጽ 69 እስከ አንቀጽ 73 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ምስጢረ ተክሊል መጽሐፍ ቅዱስና ቴዎፊት በቤተሰብ ባህሪያት ስለተገለጡ ስለ ቅድስት ሥላሴ ምስጢር እንድናውቅ ረዱናል። ቤተሰብ የአካላት ሱታፌ የሆነው የእግዚአብሔር አምሳል ነው። ክርስቶስ በተጠመቀ ጊዜ ኢየሱስን የምወደው ልጁ እንደሆነና በዚህም ፍቅረ መንፈስ ቅዱስን እንደምናውቅ የተናገረው የአብ ድምፅ ተሰማ። በማርቆስ ወንጌል ምዕራፍ 1 ከቁጥር 10 እስከ 11 ሁሉ ነገር ከራሱ ጋር ያስታረቀውን እኛንም ከኃጢአት ያዳነን ኢየሱስ ጋብቻንና ቤተሰብን ወደ ጥንቱ ቅርጻቸው መመለስ ብቻ ሳይሆን ጋብቻን እርሱ ለቤተ ክርስቲያን ያለው የፍቅሩ ምስጢራዊ ምልክት ወደ መሆን ደረጃ ከፍ አደረገው። በማቴዎስ ወንጌል ምዕራፍ 19 ከቁጥር 1 እስከ 12 ና በማርቆስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 በኤፌሶን መልእክት ምዕራፍ 5 ከቁጥር 21 እስከ 32 በክርስቶስ ስም በተሰበሰበ ቤተሰብ ውስጥ የቅድስት ሥላሴ መልክና አምሳል በዘፍጥረት ምዕራፍ 1 ከቁጥር 26 እንደገና ታደሰ። እርሱም እውነተኛ ፍቅር ሁሉ የሚመነጭበት ምስጢር ሆነ። በቤተ ክርስቲያን አማካኝነት ጋብቻና ቤተሰብ የእግዚአብሔርን የፍቅር ወንጌል ለመመስከር ይችል ዘንድ ከክርስቶስ እጅ የመንፈስ ቅዱስን ጸጋ ይቀበላል። ምስጢረ ተክሊል ማኅበራዊ ስምምነት፣ ባዶ ሥነ ሥርዓት ወይም የፍቃደኝነት ውጫዊ ምልክት ብቻ አይደለም። ምስጢረ ተክሊል ለባልና ሚስት ቅድስናና ደህንነት የተሰጠ ስጦታ ነው። ምክንያቱም የእነርሱ የእርስ በርሳቸው መሆን በምስጢራዊ ምልክት አማካይነት በክርስቶስና በቤተ ክርስቲያን መካከል ያለው ተመሳሳይ ግንኙነት ተጨባጭ ምሳሌ ነው። ስለዚህ ባለትዳር ጥንዶች በመስቀል ላይ የተፈጸመው ነገር ለቤተ ክርስቲያን የሚዘከሩ ቋሚ መታሰቢያ ናቸው። እነርሱ ለእርስ በርሳቸውና ለልጆቻቸው በምስጢሩ አማካይነት ለሚጋሩት ደህንነት ምስክሮች ናቸው። ጋብቻ የጋብቻ ፍቅርን ለመለማመድ የቀረበ ልዩ ጥሪ ነው። ይህም በክርስቶስና በቤተ ክርስቲያን መካከል ያለውን ፍቅር የሚገለጽ ፍጹም ያልሆነ ምልክት ነው። በመሆኑም የማግባትና ቤተሰብ የማፍራት ውሳኔ ጥሪን ለይቶ የማወቅ ሂደት ውጤት ነው። በምስጢረ ተክሊል አማካኝነት ራስን ለእርስ በርስ መሰጣጣት በቤተ ክርስቲያን ውስጥ እያንዳንዱ ሰው ከክርስቶስ ጋር መሠረታዊ ክዳን በሚያቆምበት በጥምቀተ ጸጋ ላይ የተመሠረተ ነው። ጥንዶች እርስ በርስ በመቀባበልና በክርስቶስ ጸጋ በመደገፍ ራሳቸውን ሙሉ በሙሉ ለእርስ በርሳቸው ለመሰጣጣት፣ ለመተማመንና ለአዲስ ሕይወት ክፍት ለመሆን ቃል ይገባባሉ። ጥንዶቹ እነዚህን መሠረታዊ ነገሮች የጋብቻ አካልና እግዚአብሔር የሰጣቸው ስጦታ መሆናቸውን ተገንዝቦ በእግዚአብሔር ስምና በቤተ ክርስቲያን ፊት ለእርስ በርሳቸው ቃል ይገባባሉ። በእምነት ኃይልም የጋብቻን ሀብት በምስጢረ ተክሊል ጸጋና ረድኤት በተሻለ ሁኔታ ለመጠበቅ ቃል ክዳን ይገባሉ። በመሆኑም ቤተ ክርስቲያን ባለትዳር ጥንዶችን እንደ መላ የቤተሰብ ልብ አድርጋ ትመለከተዋለች። ቤተሰብ ደግሞ ወደ ኢየሱስ ይመለከታል። ምስጢረ ተክሊል ዕቃ ወይም ኃይል አይደለም። ምክንያቱም በምስጢረ ተክሊል አማካኝነት ክርስቶስ ራሱ አሁን ከክርስቲያን ጥንዶች ጋር ይገናኛል፣ ከእነርሱም ጋር ይኖራል፣ መስቀሎቻቸውንም ተሸክሞ እርሱን እንዲከተሉ፣ ከወደቁ እንዲነሱ፣ እርስ በርስ ፍቅር እንዲባባሉ፣ የእርስ በርሳቸውን ሸክም እንዲሸከሙ ብርታትን ይሰጣቸዋል። ክርስቲያናዊ ጋብቻ ክርስቶስ በመስቀል ላይ በታተመው ቃል ክዳን ቤተ ክርስቲያኑን ምን ያህል እንደ ወደደና ይህም ፍቅር በባልና ሚስት ሱታፌ እንዴት እንደሚገኝ የሚያሳይ ምልክት ነው። ባልና ሚስት አንድ ሥጋ በመሆናቸው የእግዚአብሔር ልጅ ሰብአዊ ባሕርያችንን መቀበሉን ያመለክታል። ለዚህም ነው ክርስቶስ በፍቅራቸው ደስታና በቤተሰብ ሕይወታቸው ውስጥ ገና በዚች ምድር ላይ ሳሉ የበጉን የሰርግ ግብዣ ተምሳሌት የሚሰጣቸው። በባልና በሚስት በክርስቶስና በቤተ ክርስቲያኑ መካከል ያለው ንጽጽር ፍጹም ባይሆንም በእያንዳንዱ ባለትዳር ላይ መለኮታዊ ፍቅሩን እንዲያፈስ ጌታን እንድንለምነው ያነሳሰናል። በምስጢረ ተክሊል የተቀደሰውና በፍቅሩ በሚፈጸመው ወሲባዊ ግንኙነት ለባለትዳሮች በጸጋ ሕይወት ለማደግ መንገድ ይከፍታል። እርሱም የጋብቻ ምስጢር ነው። የእነርሱ የአካላዊ አንድነት ትርጉምና እሴት የሚገለጸው ሕይወታቸውን ሙሉ ለሙሉ መጋራት ያስችላቸው ዘንድ እርስ በርስ ለመቀባበላቸውና ለመሰጣጣቸው በሚገቧቸው የስምምነት ቃላት ነው። እነዚህ ቃላት ለወሲባዊ ግንኙነት ትርጉም ይሰጣሉ።
ከአሻምነት ነጻ አድርጉታል። በአጠቃላይ የባልና ሚስት የጋራ ሕይወትና ከልጆቻቸውና በዙሪያቸው ካለው ዓለም ጋር የሚኖራቸው መላው የግንኙነት መረብ በምስጢረ ተክሊል ጸጋ ክብርን ይጎናጸፋል፣ ይጠነክራል። ምክንያቱም ምስጢረ ተክሊል የሚመነጨው እግዚአብሔር ከእኛ ጋር በመሆኑ የፍቅሩን ሙላት ለሰው ልጅ ካሳየበት ከክርስቶስ ሥጋ መልበስና ከፋሲካ ምስጢር ነውና። በመንገዳቸው ላይ የሚገጥሟቸውን ተግዳሮቶች ሁሉ ብቻውን የሚሸከም ከባለ ትዳሮች መካከል አንድም የለም። ሁለቱም በቁርጠኝነት በፈጠራ በጽናትና በዕለት ተዕለት ጥረት ለእግዚአብሔር ስጦታ ምላሽ መስጠት ይጠበቅባቸዋል። በሚገጥሟቸው አዳዲስ ሁኔታ ውስጥ የእርሱ ጸጋ ይሰማ ዘንድ አንድነታቸውን የተቀደሰውን የመንፈስ ቅዱስን ረድኤት ምንጊዜም መለመን ይችላሉ። በቤተ ክርስቲያን በላቲን ሥርዓት መሠረት የምስጢረ ተክሊል አገልጋዮች ተጋቢዎቹ ወንድና ሴት ናቸው። እነርሱም ስምምነታቸውን በመግለጽና በተጨባጭ በግብር በማሳየት ትልቅ ጸጋን ይቀበላሉ። የእነርሱ ስምምነትና አካላዊ አንድነት አንድ ሥጋ የሚሆንበት እግዚአብሔር የቀደሳቸው መንገዶች ናቸው። በጥምቀታቸው የጌታ አገልጋዮች ለመሆንና ለእግዚአብሔር ጥሪ ምላሽ ለመስጠት በጋብቻ ለመተሳሰር ችለዋል። ስለዚህ ሁለት ክርስቲያን ያልሆኑ ጥንዶች ሲጠመቁ የጋብቻ ቃለ መሐላቸውን ማደስ አያስፈልጋቸውም። ጥምቀትን በመቀበላቸው የእነርሱ አንድነት ወዲያውኑ ስለሚቀደስ ቃል ኪዳናቸውን ብቻ መተው አይገባቸውም። የቀኖና ሕግ ደግሞ ካህን አገልጋይ በሌለበት የሚፈጸመው የአንዳንድ ጋብቻዎችን ሕጋዊነት ይቀበላል። የተፈጥሮ ሥርዓት በኢየሱስ አዳኝ ጸጋ የተሞላ በመሆኑ ከዚህም የተነሳ ምስጢር ሳይሆን የተጠመቁ ሰዎች መካከል ዋጋ ያለው የጋብቻ ስምምነት ሊኖር ይችላል። ጋብቻ በይፋ በምስክሮች ፊት እንዲሁም ሌሎች በጊዜ ሂደት የተለወጡ ሁኔታዎች ባሉበት እንዲከበር ቤተ ክርስቲያን ልጠይቅ ትችላለች። ሆኖም ይህ ሁኔታ እጮኛሞችን የምስጢሩ አገልጋዮች ከመሆን አያስቀራቸውም። እንዲሁም በራሱ ምስጢራዊ ትስስርን የሚመሠርተው በወንድና በሴት መካከል የሚደረገው የስምምነት ማዕከልነትንም አይነካውም። ነገሩ እንዲህ ከሆነ በጋብቻ ሥርዓት ውስጥ የእግዚአብሔርን ሥራ ይበልጥ ማሰላሰል ያስፈልጋል። ይህም የመንፈስ ቅዱስ ስጦታ ምልክት ይሆን ዘንድ ተጋቢዎቹ ቡራኬ መቀበል አለባቸው በሚለው በምሥራቅ አብያተ ክርስቲያናትም ሥርዓት አምልኮ በግልጽ ታይቷል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅረ በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 69 እስከ 73 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 13 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ ሊሰጠን የሚችል የእግዚአብሔር ፍቅር ብቻ ነው ማለታቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመላው ዓለም ከሚመጡ ደራሲያን ጋር እንደሚገናኙ መገለጹን በሁለተኛው ዜናችን እናስደምጣችኋለን። ሰኔ 19 1974 ዓ.ም ሮበርት ፕሬቮስት የክህነት ማዕረግ የተቀበለበት ዕለት መሆኑን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይሌ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ የሚሰጠን የእግዚአብሔር ፍቅር ብቻ ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሜሪካ ኦሃዮ ግዛት ለተዘጋጀው 50ኛው የወጣቶች የበጋ ወቅት ጉባኤ መልእክት አስተላልፈዋል። ቅዱስነታቸው ለጉባኤው ተካፋዮች በላኩት የቪዲዮ መልእክት ፈታኝ ሁኔታዎችን መጋፈጥ የሚችሉበትን መንገድ በማስረዳት እግዚአብሔር እንደ ውድ ልጆቹ እንደሚያስብልን ጥልቅ እምነት ካለን በአስቸጋሪ ሁኔታዎች ውስጥ እንኳ አንደነግጥም ወይም ተስፋን አንቆርጥም ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ ሊሰጠን የሚችል የእግዚአብሔር ፍቅር ብቻ መሆኑን በአሜሪካ ኦሃዮ ግዛት በሚገኝ የፍራንቺስካውያን ዩኒቨርሲቲ ውስጥ ለወጣቶች በተዘጋጀው ዓመታዊ የበጋ ወቅት ጉባኤ ተሳታፊዎች በላኩት የቪዲዮ መልእክት ላይ ገልጸዋል። በአገሪቱ የተለያዩ ግዛቶች ውስጥ ሆነው 50ኛውን የበጋ ወቅት ጉባኤውን ለሚካፈሉት ወጣቶች በሙሉ ሰላምታቸውን በማቅረብ መልእክታቸውን ያስተላለፉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓመቱ የቅዱስ ፍራንቺስኮስ ዕረፍት 800ኛ ዓመት የሚከበርበት መሆኑን አስታውሰዋል። ጉባኤው የተዘጋጀው በፍራንቺስካውያን ዩኒቨርሲቲ ውስጥ መሆኑን በማስታወስ ቅዱስ ፍራንቺስኮስ በተለይም ዛሬ እውነተኛ ሰላምና ፍጹም ደስታን በማስመልከት ለወጣቶች ሊያስተላልፍ በሚችለው መልእክት ላይ ማሰላሰል ተገቢ መሆኑን አሳስበዋል። በ13ኛው ክፍለ ዘመን በአሲሲው ጎዳናዎች ላይ ቅዱስ ፍራንቺስኮስ አንድን ሰው ቢያገኝ በተረጋጋና ፍቅር በተመላበት ፈገግታ ሰላምና መልካም ላንተ ይሁን ሊል እንደሚችል ተናግረው ለምናገኛቸው ሰዎች እውነተኛ ሰላም እንመኝላችኋለን ወይ በማለት ወጣቶች ራሳቸውን እንዲጠይቁ ጋብዘዋል። ይህ ዘወትር ቀላል እንዳልሆነ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ ሰላምን መዝራት የቻለው በራሱ ጥንካሬ ሳይሆን የእውነተኛ ሰላም ምንጭ በእርሱ ውስጥ በመኖሩ መሆኑን ወጣቶች እንዲገነዘቡ አሳስበዋል። ሰላም እግዚአብሔርን ወደ ልባችን ስንቀበል ከእርሱ የሚላክልን ስጦታ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ምዕመናን የሰላም መሳሪያዎች በመሆን ይህን ሰላም ለቤተሰቦች፣ ለማኅበረሰቦች፣ ለአገርና ለመላው ዓለም እንዲያስተላልፉ የተጠሩ ናቸው ብለዋል። ወጣቶች በጉባኤው ወቅት የጽሞና ጊዜያትን ተጠቅመው የክርስቶስን ሰላም እንዲያገኙ ጋብዘው ይህም ለደቀ መዛሙርቱ የገባላቸው ቃል መሆኑን አስታውሰዋል። እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ደስታን ማግኘት በእርግጥ ይቻል እንደሆነ የተጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕይወታችን ሰላም ሊያገኝ የሚችለው አፍቃሪ አባት ከሆነው እግዚአብሔር ጋር ባለን ግንኙነት ላይ ሲመሠረት ብቻ ነው ሲሉ መልሰዋል። ቅዱስ ፍራንቺስኮስ የተናገረውን ደስታ በኤሌክትሮኒክስ መሳሪያዎች ስልካችን ላይ ለሰዓታት በመቆየት ወይም ሳናቋርጥ በየቀኑ በማኅበራዊ ሚዲያ ላይ ስንሆን ሊገኝ አይችልም ብለው እንዲህ ያሉ ልምዶች ብዙውን ጊዜ ለጸሎት፣ ለእውነተኛ ጓደኝነት፣ ለቤተሰብ ሕይወት፣ ለሃይማኖት ትምህርት፣ ለጥናት ወይም ለስፖርት ሊውሉ የሚችሉ ጠቃሚ ጊዜያትን እንደሚያባክኑ አስጠንቅቀዋል። እንዲሁም ደስታ እጽን በመውሰድ፣ አልኮልን ያለ አግባብ በመጠቀም፣ በዝሙት፣ በውጫዊ ግንኙነቶች፣ ለማይጠቅሙ ምስሎች ከመጠን በላይ በመጨነቅ ወይም በማንኛውም አይነት ጎጂ ባህሪ በኩል መፈለግ የለበትም ብለው በተጨማሪም ሁሉም ቀሪ በመሆናቸው ደስታ በሀብት ብዛት፣ በውበት፣ በዝና ወይም ጤናን በመሳሰሉ ቁሳዊ ነገሮች ውስጥ ሊገኝ እንደማይችል አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ፍቅር ብቻ የሰውን ልብ በእውነተኛ ደስታ ሊሞላ እንደሚችል አረጋግጠው እግዚአብሔር እንደ ውድ ልጆቹ የሚያስብልን መሆኑን በሚገባ የምናምን ከሆነ በአስቸጋሪ ሁኔታዎች ውስጥም እንኳ አንደነግጥም ወይም ተስፋን አንቆርጥም ብለዋል። ከትንሽነታችሁ ጊዜ ጀምሮ እግዚአብሔር እንደሚወዳችሁ ሰምታችኋል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ቅድመ ሁኔታ በእርሱ የተወደዳችሁና በፊቱ ውድ ናችሁ ሲሉ ተናግረው ወጣቶች ይህን እውነት በእርግጥ እንዲያምኑ አደራ ብለዋል። በዘወትር ጸሎትና በቅዱስ ቁርባን በኩል ከእግዚአብሔር ጋር አስተማማኝ ግንኙነት ካዳበራችሁና ራሳችሁን ለእርሱ ከሰጣችሁ ጭንቀት፣ ሐዘንና ብቸኝነት ተወግዶ በጸጋው ተሞልታችሁ ፍቅሩ ልባችሁን ሲያቃጥል ታያላችሁ ብለዋል። ፈታኝ ሁኔታዎችን በደስታ የመጋፈጥ ምስጢር ይህ ነው ብለው ወጣቶች ለዚህ እውነታ ልባቸውን እንዲከፍቱ ራሳቸውን ለእግዚአብሔር እንዲያስገዙና ሊለውጣቸው በሚችል ኃይሉ እንዲታመኑ አሳስበው ለእግዚአብሔር ለጋ ስጦታዎችና ታላቅ ፍቅር ልንሰጥ የምንችለው ምላሽ ምንድን ነው ብለው የጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ራሳችንን ለእርሱ ከመስጠት ሌላ ምንም ምላሽ የለም ብለዋል። እግዚአብሔር እርሱን ወደማያውቁት ሰዎች ዘንድ ቃሉን የሚያሰራጩ መልእክተኞች፣ ቅዱሳን ምዕመናን፣ ካቶሊካዊ ቤተሰቦች፣ ካህናት፣ የምስጢራት አገልጋዮች፣ ገዳማውያንና ገዳማውያት እንዲሁም የመንግሥቱ እውነተኛ ደስታ ምስክሮች እንደሚያስፈልጉት ለተሳታፊዎች ተናግረዋል። እግዚአብሔር ከእነዚህ ጥሪዎች መካከል ወደ አንዱ እየጠራችሁ መሆኑ ከተሰማችሁ ራሳችሁን ሳትደብቁ ወይም ሳትፈሩ፣ ነገር ግን አንድ እርምጃ ወደፊት ሄዳችሁ ጌታን እነሆኝ ወደምትፈልገው ቦታ ላከኝ በሉት ሲሉ አበረታተው
እንደዚሁም ስለ ጥሪያቸው ለመነጋገር መፍራት እንደሌለባቸው አደራ ብለው በተለይም ከመታመን ጓደኛ ከካህን ወይም ከደናግል ጋር መነጋገር እንዳለባቸው አሳስበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ለጉባኤው ተሳታፊዎች ፍሬያማ ጊዜን በመመኘት በእነዚህ ቀናት ውስጥ በክርስቶስ ፍቅር እንዲሞሉ ሕይወታቸውን ሙሉ በሙሉ ለእግዚአብሔር ለመስጠት የሚፈልጉ ሌሎች ወጣቶችንም እንዲያገኙና ይህን በማድረግ እውነተኛ ደስታን እንዲያገኙ ጸሎታቸውን አቅርበዋል። ክብሯትና ክብሯን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከመላው ዓለም ከሚመጡ ደራሲያን ጋር እንደሚገናኙ ተገለጸ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን አሳታሚ ድርጅት ምስረታ 100ኛ ዓመት ለማክበር ከመላው ዓለም የሚመጡ ደራሲያንን ሰኔ 17 2018 ዓመተ ምህረት በቫቲካን እንደሚቀበሉ ተገልጿል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን ማተሚያ የተመሠረተበት 100ኛ ዓመት ለማክበር ከመላው ዓለም የሚመጣ የደራሲያን ቡድንን ሰኔ 17 2018 ዓመተ ምህረት በቫቲካን ለመቀበል ቀጠሮ ተይዟል። ከቅዱስነታቸው ጋር ለመገናኘት ቀጠሮ ከተያዘላቸው ታዋቂ ደራሲያን መካከል ጆን ፎሴ፣ ማሪሊን ሮቢንሰን፣ ኤልሳቤት ስትሮውት፣ ኤሪክ ኢማኑዌል ሽሚት፣ ቪቶሪዮ ሊንጃርዲ፣ ጁሊያን አቫራ፣ ጆናታን ሳፍሮን ፎየር፣ ኤንሪኮ ብሪዚ፣ ሶርጅ

ክህነት ማድረግ መቀበላቸው ይታወሳል። ይህን ምክንያት በማድረግ የሮም ሀገር ስብከት ለሰላም ፍለጋ በየቀኑ ባሳዩት ቁርጠኝነት እንታደሳለን የሚል የመልካም ምኞት መልእክት ልኳል። ከቫቲካን በጥቂት ርቀት በምትገኝ የቅድስት ሞኒካ ጸሎት ቤት ውስጥ ከ44 ዓመታት በፊት ወጣት ሮበርት ፍሮቦስት በ27 ዓመቱ የክህነት ማዕረግ መቀበሉ ይታወሳል። ከአምስት ዓመታት ቀደም ብሎ በቅዱስ አጎስጢኖስ ገዳም የማኅበሩ ቃለ መሐላ አድርጎ እንደነበር ይታወሳል። በዚያው ዓመት መስከረም ወር ላይ በቅዱስ ቶማስ አኩዊነስ ጳጳሳዊ ዩኒቨርሲቲ ሕገ ቀኖናን ለመማር ወደ ሮም መምጣቱ ይታወሳል። ከጥቂት ወራት በኋላ በሚያውቀው ቦታ የክህነት ማዕረግ ተቀበለ። ፕሮቮስት እንደ ጎርጎሮሳውያኑ ከ2023 ዓመት ምህረት ጀምሮ በቫቲካን ሕንፃ ውስጥ ይኖር ነበር። በዚያው ዓመት መስከረም ወር ላይ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በካርዲናልነት ሾሟቸው። ለመታሰቢያነት የተዘጋጀው ካርድ በ15ኛው ክፍለ ዘመን በሩሲያዊው ሰዓሊ የተሳለች መንፈሳዊ ምስል የጌታችን ኢየሱስ ክርስቶስ የመጨረሻ እራት የምታስታውስ ነበረች። በግብዣ ካርዱ ላይ እንዲታተም የተመረጡት ቃላት ቅዱስ አጎስጢኖስ በስብከቱ ቁጥር 399 ላይ ሁላችንም መመገብ አልችልም፣ ነገር ግን ይህ ቃል የእናንተ ድርሻ ነው፣ ከተመሳሳይ ማዕድ እመግባችኋለሁ፣ እኔም አገልጋያችሁ ነኝ ማለቱን ያስታውሳል። በጳጳስነት ካገለገሉበት ከሮም ሀገር ስብከት የተላከው የመልካም ምኞት መግለጫ መልእክት እንዲህ ይላል። ከፍተኛ ጥንቃቄን የሚፈልግ አገልግሎቶን በማወቅ መንግሥቱን ለመመስከርና በየቀኑ ለሰላም በሚያደርጉት ቁርጠኝነት በመታደስ እኛ እንደግፎታለን። በአዲስ ፍቅርና በእግዚአብሔር ቅዱስ ሕዝብ ጸሎት የትሑታንን ሰላማዊ ኃይል እየጠራን እንደግፎታለን። የመለኮታዊ ፍቅር እናት እጅግ ቅድስት ድንግል ማርያም ትጠብቆት አገልግሎቶንም ትባርኮት የሚል እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 13 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ምስጢረ ተክሊል በሚል ንዑስ ርዕስ ከአንቀጽ 69 እስከ አንቀጽ 73 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

ምስጢረ ተክሊል መጽሐፍ ቅዱስና ቲውፊት በቤተሰብ ባህሪያት ስለተገለጡ ስለ ቅድስተ ሥላሴ ምስጢር እንድናውቅ ይረዱናል። ቤተሰብ የአካላት ሱታፌ የሆነው የእግዚአብሔር አምሳል ነው። ክርስቶስ በተጠመቀ ጊዜ ኢየሱስን የምወደው ልጁ እንደሆነና በዚህም ፍቅረ መንፈስ ቅዱስን እንደምናውቅ የተናገረው የአብ ድምፅ ተሰማ። በማርቆስ ወንጌል ምዕራፍ 1 ከቁጥር 10 እስከ 11 ሁሉ ነገር ከራሱ ጋር ያስታረቀውን እኛንም ከኃጢአት ያዳነን ኢየሱስ ጋብቻንና ቤተሰብን ወደ ጥንቱ ቅርጻቸው መመለስ ብቻ ሳይሆን ጋብቻን እርሱ ለቤተ ክርስቲያን ያለው የፍቅሩ ምስጢራዊ ምልክት ወደ መሆን ደረጃ ከፍ አደረገው። በማቴዎስ ወንጌል ምዕራፍ 19 ከቁጥር 1 እስከ 12 ና በማርቆስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 በኤፌሶን መልእክት ምዕራፍ 5 ከቁጥር 21 እስከ 32 በክርስቶስ ስም በተሰበሰበ ቤተሰብ ውስጥ የቅድስት ሥላሴ መልክና አምሳል በዘፍጥረት ምዕራፍ 1 ከቁጥር 26 እንደገና ታደሰ። እርሱም እውነተኛ ፍቅር ሁሉ የሚመነጭበት ምስጢር ሆነ። በቤተ ክርስቲያን አማካይነት ጋብቻና ቤተሰብ የእግዚአብሔርን የፍቅር ወንጌል ለመመስከር ይችል ዘንድ ከክርስቶስ እጅ የመንፈስ ቅዱስን ጸጋ ይቀበላል። ምስጢረ ተክሊል ማኅበራዊ ስምምነት፣ ባዶ ሥነ ሥርዓት ወይም የፍቃደኝነት ውጫዊ ምልክት ብቻ አይደለም። ምስጢረ ተክሊል ለባልና ሚስት ቅድስናና ደህንነት የተሰጠ ስጦታ ነው። ምክንያቱም የእነርሱ የእርስ በርሳቸው መሆን በምስጢራዊ ምልክት አማካይነት በክርስቶስና በቤተ ክርስቲያን መካከል ያለው

ተመሳሳይ ግንኙነት ተጨባጭ ምሳሌ ነው። ስለዚህ ባለትዳር ጥንዶች በመስቀል ላይ የተፈጸመው ነገር ለቤተ ክርስቲያን የሚዘከሩ ቋሚ መታሰቢያ ናቸው። እነርሱ ለእርስ በርሳቸውና ለልጆቻቸው በምስጢሩ አማካኝነት ለሚጋሩት ደህንነት ምስክሮች ናቸው። ጋብቻ የጋብቻ ፍቅርን ለመለማመድ የቀረበ ልዩ ጥሪ ነው። ይህም በክርስቶስና በቤተ ክርስቲያን መካከል ያለውን ፍቅር የሚገለጽ ፍጹም ያልሆነ ምልክት ነው። በመሆኑም የማግባትና ቤተሰብ የማፍራት ውሳኔ ጥሪን ለይቶ የማወቅ ሂደት ውጤት ነው። በምስጢረ ተክሊል አማካኝነት ራስን ለእርስ በርስ መሰጣጣት በቤተ ክርስቲያን ውስጥ እያንዳንዱ ሰው ከክርስቶስ ጋር መሠረታዊ ክዳን በሚያቆምበት በጥምቀተ ጸጋ ላይ የተመሠረተ ነው። ጥንዶች እርስ በርስ በመቀባበልና በክርስቶስ ጸጋ በመደገፍ ራሳቸውን ሙሉ በሙሉ ለእርስ በርሳቸው ለመሰጣጣት፣ ለመተማመንና ለአዲስ ሕይወት ክፍት ለመሆን ቃል ይገባባሉ። ጥንዶቹ እነዚህን መሠረታዊ ነገሮች የጋብቻ አካልና እግዚአብሔር የሰጣቸው ስጦታ መሆናቸውን ተገንዝቦ በእግዚአብሔር ስምና በቤተ ክርስቲያን ፊት ለእርስ በርሳቸው ቃል ይገባባሉ። በእምነት ኃይልም የጋብቻን ሀብት በምስጢረ ተክሊል ጸጋና ረድኤት በተሻለ ሁኔታ ለመጠበቅ ቃል ክዳን ይገባሉ። በመሆኑም ቤተ ክርስቲያን ባለትዳር ጥንዶችን እንደ መላ የቤተሰብ ልብ አድርጋ ትመለከተዋለች። ቤተሰብ ደግሞ ወደ ኢየሱስ ይመለከታል። ምስጢረ ተክሊል ዕቃ ወይም ኃይል አይደለም። ምክንያቱም በምስጢረ ተክሊል አማካይነት ክርስቶስ ራሱ አሁን ከክርስቲያን ጥንዶች ጋር ይገናኛል፣ ከእነርሱም ጋር ይኖራል፣ መስቀሎቻቸውንም ተሸክሞ እርሱን እንዲከተሉ፣ ከወደቁ እንዲነሱ፣ እርስ በርስ ፍቅር እንዲባባሉ፣ የእርስ በርሳቸውን ሸክም እንዲሸከሙ ብርታትን ይሰጣቸዋል። ክርስቲያናዊ ጋብቻ ክርስቶስ በመስቀል ላይ በታተመው ቃል ክዳን ቤተ ክርስቲያኑን ምን ያህል እንደ ወደደና ይህም ፍቅር በባልና ሚስት ሱታፌ እንዴት እንደሚገኝ የሚያሳይ ምልክት ነው። ባልና ሚስት አንድ ሥጋ በመሆናቸው የእግዚአብሔር ልጅ ሰብአዊ ባሕርያችንን መቀበሉን ያመለክታል። ለዚህም ነው ክርስቶስ በፍቅራቸው ደስታና በቤተሰብ ሕይወታቸው ውስጥ ገና በዚች ምድር ላይ ሳሉ የበጉን የሰርግ ግብዣ ተምሳሌት የሚሰጣቸው። በባልና በሚስት በክርስቶስና በቤተ ክርስቲያኑ መካከል ያለው ንጽጽር ፍጹም ባይሆንም በእያንዳንዱ ባለትዳር ላይ መለኮታዊ ፍቅሩን እንዲያፈስ ጌታን እንድንለምነው ያነሳሰናል። በምስጢረ ተክሊል የተቀደሰውና በፍቅሩ በሚፈጸመው ወሲባዊ ግንኙነት ለባለትዳሮች በጸጋ ሕይወት ለማደግ መንገድ ይከፍታል። እርሱም የጋብቻ ምስጢር ነው። የእነርሱ የአካላዊ አንድነት ትርጉምና እሴት የሚገለጸው ሕይወታቸውን ሙሉ ለሙሉ መጋራት ያስችላቸው ዘንድ እርስ በርስ ለመቀባበላቸውና ለመሰጣጣቸው በሚገቧቸው የስምምነት ቃላት ነው። እነዚህ ቃላት ለወሲባዊ ግንኙነት ትርጉም ይሰጣሉ፣ ከአሻምነት ነጻ አድርጉታል። በአጠቃላይ የባልና ሚስት የጋራ ሕይወትና ከልጆቻቸውና በዙሪያቸው ካለው ዓለም ጋር የሚኖራቸው መላው የግንኙነት መረብ በምስጢረ ተክሊል ጸጋ ክብርን ይጎናጸፋል፣ ይጠነክራል። ምክንያቱም ምስጢረ ተክሊል የሚመነጨው እግዚአብሔር ከእኛ ጋር በመሆኑ የፍቅሩን ሙላት ለሰው ልጅ ካሳየበት ከክርስቶስ ሥጋ መልበስና ከፋሲካ ምስጢር ነውና። በመንገዳቸው ላይ የሚገጥሟቸውን ተግዳሮቶች ሁሉ ብቻውን የሚሸከም ከባለትዳሮች መካከል አንድም የለም። ሁለቱም በቁርጠኝነት በፈጠራ በጽናትና በዕለት ተዕለት ጥረት ለእግዚአብሔር ስጦታ ምላሽ መስጠት ይጠበቅባቸዋል። በሚገጥሟቸው አዳዲስ ሁኔታ ውስጥ የእርሱ ጸጋ ይሰማ ዘንድ አንድነታቸውን የተቀደሰውን የመንፈስ ቅዱስን ረድኤት ምንጊዜም መለመን ይችላሉ። በቤተ ክርስቲያን በላቲን ሥርዓት መሠረት የምስጢረ ተክሊል አገልጋዮች ተጋቢዎቹ ወንድና ሴት ናቸው። እነርሱም ስምምነታቸውን በመግለጽና በተጨባጭ በግብር በማሳየት ትልቅ ጸጋን ይቀበላሉ። የእነርሱ ስምምነትና አካላዊ አንድነት አንድ ሥጋ የሚሆንበት እግዚአብሔር የቀደሳቸው መንገዶች ናቸው። በጥምቀታቸው የጌታ አገልጋዮች ለመሆንና ለእግዚአብሔር ጥሪ ምላሽ ለመስጠት በጋብቻ ለመተሳሰር ችለዋል። ስለዚህ ሁለት ክርስቲያን ያልሆኑ ጥንዶች ሲጠመቁ የጋብቻ ቃለ መሐላቸውን ማደስ አያስፈልጋቸውም። ጥምቀትን በመቀበላቸው የእነርሱ አንድነት ወዲያውኑ ስለሚቀደስ ቃል ክዳናቸውን ብቻ መተው አይገባቸውም። የቀኖና ሕግ ደግሞ ካህን አገልጋይ በሌለበት የሚፈጸመው የአንዳንድ ጋብቻዎችን ሕጋዊነት ይቀበላል።
የተፈጥሮ ስርዓት በኢየሱስ አዳኝ ጸጋ የተሞላ በመሆኑ ከዚህም የተነሳ ምስጢር ሳይሆን የተጠመቁ ሰዎች መካከል ዋጋ ያለው የጋብቻ ስምምነት ሊኖር ይችላል። ጋብቻ በይፋ በምስክሮች ፊት እንዲሁም ሌሎች በጊዜ ሂደት የተለወጡ ሁኔታዎች ባሉበት እንዲከበር ቤተ ክርስቲያን ሊጠይቅ ትችላለች። ሆኖም ይህ ሁኔታ እጮኛሞችን የምስጢሩ አገልጋዮች ከመሆን አያስቀራቸው። እንዲሁም በራሱ ምስጢራዊ ትስስርን የሚመሰርተው በወንድና በሴት መካከል የሚደረገው የስምምነት ማዕከልነትንም አይነካውም። ነገሩ እንዲህ ከሆነ በጋብቻ ሥርዓት ውስጥ የእግዚአብሔርን ሥራ ይበልጥ ማሰላሰል ያስፈልጋል። ይህም የመንፈስ ቅዱስ ስጦታ ምልክት ይሆን ዘንድ ተጋቢዎቹ ቡራኬ መቀበል አለባቸው በሚል በምስራቅ አብያተ ክርስቲያናትም ሥርዓተ አምልኮ በግልጽ ታይቷል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅረ በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 69 እስከ 73 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲቱር ኢየሱስ ክርስቶስ።